በሌላው ትከሻ ለመኖር አልሻ ለስራ የቀን ስራ ልቆፍር ልሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ እንዳይሻሽል መቺኔ ትርፍ ፈላ

ከልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሆን እቆጣጠራለሁ።